0: በግፍርኝ መሳማን ባኬ ሞኑ ማሰልቴሬ ሞኑ ማሰልቴሬ
1: ሳልቤም ሞድ ኢብራሂም ዋድ ፈፌ ጀልጎ ሞ ሰህነማን ፋቲም ባኬ ተቱብ ሲያህ መሳማ ብዬ